0: ኣሕዋትና እውን ደሓን ሰላማዊ ናይ እንካን ሃባን ባህርያት ዝሓዘ ይኸይድ ኣሎ። ኣብ ኣህጉራዊ ዝምድናታት ገለገለ ተስፋታት ዝህብ ነገራት ምልክታት እውን ኣለና። ስለዚ ትከታተልዎ ከም ዘለኹም ሕጂ ኣብ ሜድያ ኣብ ገለ ብዙሕ ፅቡቅ ስራሕ ንሰርሕ ኣለና። ኣብ ህዝባዊ መዳይ ፅቡቅ ስራሕ ንሰርሕ ኣለና።
1: ንሕና ብወገና ኣቋሪፀካ እምበር ዶክተር ነጋሽ ናይ ዓይኒ ምስክር ኢና ብፍላይ ኣብዚ ኣብ ከተማ ሜልበርን ኣብዚ ዝሓለፈ ክልተ ዓመት ድሕሪ እቲ ላስት ቪዚት ናትካ ኣብቲ ኣካየዳ ናይቲ ሃገራዊ ዲሞክራሲያዊ ሃገራዊ ባይቶን ዲሞክራሲያዊ ለውጢ ኣብ ኣሰራርሑ ይኹን ኣብ ፅፈቱ ኣብ ዝሓለፈ ክልተ ዓመት ናይ ብሓቂ ዓብዪ ለውጢ ኢና ርኢና። ብግፍሒ ናይቲ ስራሕ ዘይኮነ ብፅፈትን ብኣገባብ መሓዝን ሸፋፍያ ኣብ ስራሕ ግሉፅነት ኣብ ኣሰራርሓ ከምኡውን እቲ ሃገራዊ በዓላት ብደንቢ ምቋም ሰሚናራት ምክያድ ኣብ ሚድያ እውን እቶም ናይ ሚድያ ሓልፍቲ ብዛዓዲ ብጣዕሚ ንጡፍ ዝኾነ ስራሕ ክካይዱ ንርኢ ኣለና። ዊሆብ ኣብቲ ካልእ ክፍሊ ዓለማት እውን ልክዕ ከምዚ ብኣውስትራልያ ዝንቀሳቀስዎ ዘለዉ ከምኡ ዓይነት ምንቅስቃሳት ይኸይድ ንክህሉ ተስፋ ንገብር።
0: እዎኹም ብርሃን ንስኻ ክልቲኡ ቋንቋታት ስለትኽእል ሰለስተ ኣርባዕተ ቋንቋታት ስለትኽእል ናይ ኤርትራ እትርድኦ ንሕና ሕጂ ብሰለስተ ቋንቋታት ኢና ዓረብኛ፣ ትግርኛ፣ እንግሊዝኛ ዳርጋ ሰሙናዊ ብዛዕባ ኩሉ ኩነታት ኣብ ምንቅስቃሰን እዚ ትካላዊ ሰራርሓ ተኣታቲናዮ ሕጂ ናቱ ውፅኢት ንሪኦ ኣሉና እቲ ኤርትራ እቲ ባይቶ ከመንቲ ሓጋጋ ኣካል ንርእሱ ሽማግለታት ተመቂሉ ዳርጋ መዓልቲ መዓልቲ እቲ ኣኼባታት ዝከይ ዘሎ ግን ንሕና ሕጂ ስራሕና ኣኼባታት ምክያድ ይኮን ስራሕና ነ ስርዓት ምቕያር እዩ። ስለዚ እቲ ገገለ ቤት ፅሕፈታትና ነዚ ክሰርሕ ከሎ ንሕና ልክዕ ድኻማትና ኣለሊና ንኡ ፀጊና ነዚ ፀገም ቀፃሊ 35 ዓመት 50 ዓመት እውን ክንብሎ ንኽእል እዚ በይኑ ሜዳ ካብ ባሓተ እዚ ህዝባዊ ግንባር ሓርነት ኤርትራ ዝበሃል እዚ ሎሚ ህግደፍ ተቀይሩ ዘሎ እዚ ህግደፍ ዛውቲ የለን ሕጂ ውልቀ ሰባት ተቀይሮም ዘለዉ
1: እቲ ክውለድ እንከሎ ሰልፊ ናፅነት ዳሓር ህዝባዊ ሓይልታት ቀፂሉ ህዝባዊ ግንባር ሎሚ ህግደፍ ፅባሕ እንታይ ክኸውን እዩ ኣይዶኖ። እቲ ዝገርም ከዓ ዶክተር ነጋሽ ናይ ብሓቂ ኣብ ፅቡቕ ኣስማት ናይ ምምራፅ ናይ ብሓቂ ክእለት ኣለዎም ሻዕብያ
0: ሕጂ ንሕና እዚ ፀገምን ሽግርን ህዝብና ሓንሳብን ንሓዋሩን ከነልግሶ ምእንቲ ኩሉ እቲ ዝግበር ፍትሓዊ ቃልሲ ክነካይድ ኢና። ካልእ ምርጫ የለን። ሎሚ ካብ ነጋሽ ዑስማን ዋላ ብፅቀቱ ዘለዉ ምቁር ዘረባታት ከስምዑ ዘይኮነ ህዝብና ፅበዮ ንለውጢ ዘብል ሽጉምትታት ምውሳድ ይፅበየና ካብኡ ሓሊፉ ኣይንክእሎ እንተኮይና ከዓ ክንእለ ኣለና ንዝኽእሉ ከዓ ዕድል ክንህብ ይግባአና።
1: ታንክዩ ዶክተር ነጋሽ ዑስማን። ክቡራን ሰማዕትና ኣብ ምሳና ኣብ መስመር ካብ ስቶክሆልም ካብ ስዊድን ኣብ ወንበር ሃገራዊ ባይቶን ዲሞክራሲያዊ ለውጢ ኣብ ኤርትራ ዶክተር ዑስማን ነጋሽ እዩ ነይሩ።
2: ዶክተር ነጋሽ ዑስማን ንዓሙ እብራሂም ርእሰ መክተብ ተንፊዝ መጅልስ ወጣኒ ንተቂር ዲሞቅራጢ ሽክረን ጀዚረ ኣቅጠጣዕ ጅዙ ምን ወቅት ወጅዙ ምን ዓመል እድላ ብኣራእሂ ፋንሕ ነሽክርሁ ስዓዳ ብስማዕ ርእይ ሰውቲ ኣይደ መረተ ኣኹራ
1: ሽክራ ኣሕመድ ወሽክራ ሙስተሚዒና ካነ ማዕኩም ፊ በርናምጅ ልዮም ኣሕመድ ማሕሙድ ቡርሃን እስማዒል ወካን ማዕነ ጠብዓ ዓብሪ ልሃትፍ ምን ልዓሲም ስዊድያ ስቶክሆልም ዶክተር ነጋሽ ዑስማን ርኢስ ኣልመክተብ ኣተንፊዚ ኣልመጅልስ ኣልወጠኒ ኣተቂር ኣዲሞቅራጢ ፊ ኤርትርያ ወሓታ ነልቃኩም ኣልኣስቡዕ ኣልቃድም ንስተወድዕኩም ላ